እዚ ፈነወ ራዲዮ ጽንዓት ከተማ ማንሃይም ራዲዮ ጽንዓት ማንሃይም ኣብ ቤርሙዳ ፎን ብ89.6 ብ105.4 ሜጋሃርትስ ማንሃይምን ሃይድርበርግን ከባቢውን ይፍኖ ብኢንተርነት ትከታተሉ ከዓ www.bermudafunk.org/livestream.html ኢልኩም ክትኣትዉ ትኽእሉ ኢኹም።

ቀደመን እስያት አመቃ በባህልን ክብርታትን ህብረተሰብ አብግደ ስለዘለው ብስለዓለክ ስራሐሉ ከምዝግባ በ18 ተናሐሰ አብሐሊብ መንተለን ወዘባይላ በረድ አብስተኻይደ መዛዘሚ ስነስርዓት ተገሊጾ እቲ በቤት ጽፈታ ማመተ ዘባን ሰባት ወዲቡ በምን እስያትን ህብረተሰብን ዝተዳለ ወከነ አብ በሄራ ብሊን በመተከር ያታዊድ ኮነ አባይትን አከራድና መርዓውትን ያታው መሳርሒታት ባህላው ስነጥበባው መሪት ከመሆነ ንተራን ቦታን ምን እስያት አብ ህብረተሰብ ዘላለ ትሕስቶታት ዘጠቃልልን ይሮም ሐላፊ ጨንፈር ሐማመት ዘባን ሰባ አቶ አዛዚ በረከታት ንትምደብ ንምሕዋት አብርክቶ ንዝገበሩ ድሕር ምምስከን እቲ ዕላማ ኣብ ምሕዳራት ከባቢ ወሪድካ ውዳ ቤታት ምን እስያት ብምሕያል ባህሎምን ክብርታቶምን ንክፈልጡን ንክዕቅቡን ከምዝኾነ ኣረድዮም ኣማሓዳሪት ንዘባ ዒላ በርዕድ ወይዘሮ ዓሻ ዓሊ ኖርቦ ገና እጥቕነ ንምስግጋር ባህላዊ ውርሻታት ሕብረተሰብ ኣገዳሲ ከምዝኾነ ገሊፃ ወኪል ኣማሓዳሪ ዘባዓን ሰባ ኮሎኔል ክብሮም ንርኣዮን ሓላፊ ፖለቲካዊ ጉዳያት ህግደፍ ዘባዓን ሰባ ኣቶ ሙሉእ ተስፋ ማርያምን ብግድኦም ባህልናን ክብርታትናን ንመሰረት ሃገራዊ መንነትና ከምዝኾነ ብምጥቃስ ከምዚ ዝበለ ኣጋጣሚታት መንእሰያት ባህሎምን ክብርታቶምን ብዕምቆት ንክፈልጡን ንክዕቅቡን ሓጋዝ ምዃኑ ገሊፆም ኣብ ዘባዓን ሰባ ቀነ መንእሰያት ካብ ወርሒ ግንቦት ጀሚሩ ኣብ ዝተፈላለያ ምምሕዳራት ከባቢ ክካየድ ምፅንሑ እቲ ዝተረኽባ ሓበሬታ ይነፅር ፖሊስ ትራፊክ ዘባ ማእከል ንመራሕቲ ዓበይቲ መካይን ኣብ ድዕነት ትራፊክ ፅርግያ ዘተኮረ ጎስጓስ ኣካይዱ ኣብቲ ብ14/18 ናሓሰ ንልዕሊ 300 መራሕቲ ኣገልግሎት ህዝባዊ መጓዓዝያ ከተማ ኣስመራን ኩባንያ ትራንስፎርነን ዝተኻየደ ኣስተምህራዊ ጎስጓስ ሓላፊ ምርመራ ሓደጋታት ኣቶ ኢሳያስ ብርሃንን ሓላፊ ምቁፅፃርን መቕፃዕትን ኣቶ ኢሳቅ ያቆብን ሕግታት ትራፊክ ምጥሓስ ብዘይካት ኣብ ህወትን ንብረትን ዘቕርዶ ጉድኣት ዝፈጥሮ ስነ ኣእምራዊ ፀቕጢ ብቐሊል ከም ዘይጥመት ብምጥቃስ መራሕቲ ተሽከርከርቲ ዕጡባት ክኾኑ ኣዘኻኺሮም ኣብ ቀዳማይ መንፈቕ ናይ 226 ብሰንኪ ጥሕሰት ሕግታት ትራፊክ ልዕሊ 1327 ሓደጋታት ከም ዝዛዓበ ብምጥቃስ ብሰንኪ 28 ሰባት ሂወቶም ክስእኑ ከለዉ 356 ከቢድን ቀሊልን ኣካላዊ ጉድኣት ከም ዝወረዶም ኣብ ንብረት ድማ ልዕሊ 10,000,000 ንኣፋ ዝግመት ዕንወት ከም ዝዛዓበ ገሊፆም ንሳቶም ኣስዒቦም ቀንዲ ጠንቅታት ሓደጋታት ምልክታት ትራፊክ ዘይመኽ ር ርሕቀትካ ዘይምሕላው መስተሰቲኻ ምምራሕ ክቱር ናህሪ ቀዳምነት ዘይምሃብን ካልእን ከም ዘጠቓልል ብዝርዝር ኣብሪሆም ኣዛዚ ፖሊስ ዞባ ማእከል ሜጀር ሃብተ ገብሩ ወገኑ ሳዕቤናት ጥሕሰት ሕጊ ንምግታእን ንምንቁፅፃርን ቀፃሊ ጎስጓሳትን ኣስተምህሮታትን ከም ዝካየድ ብምጥቃስ መራሕቲ ተሽከርከርቲ ንዝውሃቦም ሓበሬታ ኣብ ተግባር ንምውዓልን ሓደጋታት ንምጉዳልን ብሓላፍነት ክሰርሑ ኣተሓሳሲቦም ተሳተፍቲ ወገኖም ኣብ ድሕነት ነፍሶምን ኣከባቢኦምን ኣተኪሩ ዝውሃብ ኣስተምህራዊ ጎስጓሳት ቀፃልነት ክህልዎ ብምዝኽኻር ፃዕቂ ምንቅስቓስ ተሽከርከርቲ ኣብ ዘለዎ ከባቢ ዝነግሩ ሸቃቶ ስጉምቲ ክውሰደሎም ከምኡውን ንኣጋርን ተጠቀምቲ ብሽክለታን ተመሳሳሊ ጎስጓስ ክካየድ ዝብል ርእቶታት ኣቕሪቦም ፕረዚደንት ዶናልድ ትራምፕ ኩናት ብሰላ

ዝኸበርኩም ሰማዕትና ብፍላይ ኣካሪት ኣካል ሃገራዊ ሽማግለ ሓበሬታ ምስዝህልወኩም ኣብ ናይ ሙዚቃ መደብ እንዳሃለና እንዳደወልኩም ሓበሬታ ክትቡ ትኽእሉ ኢኹም። ዘለናዮ ስትድዮ ስትድዮ ሓደ እዩ 06213398901 ክደግመ 06213398901 ኣብዚ ደው ኢልኩም ሓበሬታ ፍሉይ ሓበሬታ ምስ ዝህልወኩም ናብ ህዝቢ ዝቐርብ ከተቕርቡ ኣብ ግዜ ናይ ሙዚቃ ግዜ ቴሌፎን ነፃ እዩ።

ዝኸበርኩም ሰማዕትና ኣብዚ ናይ ሎሚ መደብና ዓጊብኩም ክትኮኑ ተስፋ እንዳገበርና ኣብ ዝመፅእ ድሕሪ ክልተ ሰሙን ክሳብ ንረኸብ ናይ ሎሚ መደብና ኣብ ዝደምዲምና ኣለና ፅቡቕ ሰንበት ክኾነልኩም እንዳተመነና ድሓን ቀኒዩ